0: ተምነ ኦ ረካያና ላቦስ ነለለለ ቦሰ
1: ተማመንች
0: እግራ ጆጋን ካያሰረና ከኛ
1: in the mighty name
0: ምን ተገመ ሰረማራን እንደነገራን ካያረሹ
2: አሽባባ
0: እግራን ካያን ወላ ሰረለ ሰረማለ ለቦ ኪዮ ቦላን
1: in the mighty name
0: ረካያ